0: تۇتۇش قانۇن نىزاملىرىغا خىلاپلىق قىلغانلىقى ئۈچۈن تەكشۈرۈلۈشى، ھەتتا جىنايى جاۋابكارلىقنى ئۈستىگە ئېلىشى مۇمكىن. لېكىن ھەقىقىي ئىجتىمائىي ئالاقە بولسا مۇشۇنىڭغا ئوخشاش سۈرەت ئەۋزەللىكىنى ئاشكارا ھالدا ساتىدۇ. رېيتېر ئاگېنتلىقى ئامېرىكا پارلامېنت ئەزالىرىنىڭ سۆزىنى نەقىل كەلتۈرۈپ، ھەقىقىي ئىجتىمائىي ئالاقىنىڭ بۇ ھەرىكىتى بازارنىڭ سەمىمىيىتىگە زىيان يەتكۈزۈشى، ئىچكى قىسىمدىكى باي زاتلارنى ئادەتتىكى مەبلەغ سالغۇچىلار ئىگە بولالمايدىغان ئەۋزەللىككە ئىگە قىلىشى مۇمكىن دېدى. ئەنگلىيە مۇھاپىزەتچىلەر گېزىتىمۇ مۇنداق دەپ كۆرسەتتى: ھەقىقىي ئىجتىمائىي ئالاقىنىڭ مۇشۇنداق ئۇسۇل ئارقىلىق بازار ئۇچۇر ئېقىمىغا تەسىر كۆرسىتىپ، كىرىم مەنبەسى يارىتىشى ئىنتايىن ئاز ئۇچرايدىغان دېلو مىسالى ھېسابلىنىدۇ. تەھلىلچىلەر مۇنۇلارنى بىلدۈردى: ماھىيەتتىن قارىغاندا ھەقىقىي ئىجتىمائىي ئالاقىنىڭ ئالدىن زىيارەت قىلىش ھوقۇقىنى سېتىشى ئامېرىكىنىڭ سىياسىي ھوقۇقى، كاپىتال مەنپەئەتى بىلەن ئۇچۇر تارقىتىش ئوتتۇرىسىدىكى پاسىلنىڭ تۇتۇقلۇقى ۋە نازارەت قىلىش باشقۇرۇشنىڭ يېتەرسىز ئىكەنلىكىنى ئاشكارىلاپ بەردى. يەر شارى بازىرىغا تەسىر كۆرسىتەلەيدىغان سىياسەت ئۇچۇرلىرىغا ئېنىق باھا قويۇلغاندا، ئاز ساندىكى ئاپپاراتلار سۈرئەت ئىمتىيازىغا ئېرىشكەندە، بازاردىكى ئادىل رىقابەت پىرىنسىپى گۇماندىن ساقلىنالمايدۇ.
1: Hürmetli radyo dinleyiciler, klimatın devamlı ilip gitişi Germaniya'nın yez egilligini özgertiwatdı. İllik fəslinin uzurışı ilgiri Cənubi Avropada köp uçuraydıgan tavuz, əncür qatarlıq ziraət terikçiliqini şimalğa kengaytışki şarait yaratdı. Lekin bölcürgen və ənənəvi danlıq ziraətlə terikçiliqi yuqır temperatura və qurğaqçılıqnın çəklimizi köçürdü. Алдын мөлчәрләш интайын қиын болған хаварайығы қарыта, Германия дейқалары еңі зыра әтләні кіргізіп, көп мәнбәлік теріқчылықлыға есіні қолынып, келімат өзгүріші еліп кәлген қауіп қатарыны үтігетті. Дейқанчылық мәйданыдекі еңі сорт. Узындымыян Германия базарлардекі тауызла асаслықы Испания, Италия қатарлық Жануби Еуропа дөләтлерден кәлтүрілген еді. Бүгінгі күнде климатның өзгірішіге әгішіп, ұсықны қалайдыған тауызла Германияның шымали қысымдекі етізлада теріліші башылды. Әң шымали қысымдекі Шлезвиг-Холштейн штатыда дейқан Инга Крустельфед 2020 елдің башлап шымали деңіз қырғықыдекі Детмашында тауыз теріді. Көліміні нәчі гектарға еткізді. Bu yer ilgiri kallek bəsəy qatarlıq salqın kilomatı ösüdüğən ziraətləni teriş bilən danlıq bolub, Yavrupadigi ən çoğun tutaş kətkən kallek bəsəy işləb çıxırış rayollarının biri idi. Qırmaniyinin şimali qısmıdiki tövənki Saxon ştatıda Henrik Folub cəmətdi dehqancılıq meydani böldürgən terişini asas qıladdi. 2020 yıldın başlap tavuzmu dehqancılıq meydanıdiki ziraətlə tizimdikigi kirgizildi. Hazır u hemrahları bilen her haftada en köp bolganda 200 tavuz üzüdü. Hanover etrafıdaki rayonlarda Roland Kempoff'nun encür östürüşü 5. yılı kadem koydu. O, Germaniyanın şimali kısmında encürünü tavarlaştırıp terişini işkaşırgan tuncu dehkan bolu süpüdü bilen her günü en köp bolganda 50 kilogram encür üzüdü. Tehimi köp yeni ziraatla Germaniya etizleri de terilmaqta. Stefan Bernekel Germaniyanın şarkı şimalıdaki Brandenburg ştatının Gramsu ətrapıda təxminən 300 hektar yerini baş qurudu. O mındaqdadi. İlgiri dehqancılıq meydanıda asaslıq terilip gəlgən arpa, buğday və qıça yıqınqı məzgildeki yuqır temperaturunun iğir təsirgü uçurdi. Lekin yıqınqı iladın buyan, yeniden kirgüzülgən kömü qonaq ısıqını xalaydıgan bolğaşqa yaxşı özdi. Bu yılki naçar hava rayının təsirde, Germaniyada ənənəvi ziraatla teriqçılıqı iğir besim qoşurdi. Germaniya Federasiya Statistiki İdarısının dəsləbki sallıq məlumatıdı körüstülüşçə, 2026 yili Germaniyanın üstü uçuq yerdə östürülgən böldürgən məsulatı 71.300 tonlu bolub, oxşaş məzgildikidin 11.3% tövəlləb, 1995 yilidin bu yankı ən tövən səviyyəgi çüşüb qalğan. Bölcürgen terikçılıq kölümü mü 2020 yılıdın 2025 yılıcı bolğan otturucu səviyyidin 18.5% tövəlligən. Qırmaniyinin canubi qısmıdiki Lusun və bölcürgen terikçılıq cəmiyyeti bu yılqı ısıq dolqun, şücaydiki bölcürgen işləb çıxırış pəslini müddətdən burun ayaqlaşdırdı. Bəzi dehqancılıq meydalları kiyin pişidiğən bölcürgenini üzəlmədi, dedi. Kilimat özgürüşü yezi egilik şara